ትወጅኝ እንደው አሁን ንገሪ በጥርስ የሳቅ አታመላልሽኝ ትዝታ ስክፉነ ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጅኝ እንደው አሁን ንገሪ በጥርስ የሳቅሽ አታመላልሽኝ